다 끝없는 맨비산악통 모두 달탐으로는 야네발선을 갔다가로 모두 모두 달탐으로는 야네발선을 እንኳን ያነብናን ገና ያግዛል ከቶ አይቀርም ሞቶ እህል ታማላሉን በግሬ ልገስግስ ከቶ አይቀርም ሞቶ እህል ታማላሉን በግሬ ልገስግስ ሞት የለውም ወይ ሞት የለውም ወይ በቅሎም አስቲ ደርስ ከቶ አይቀርም ሞቶ እኔን መስሎኝ ነበር ደሃ ነው ደካሚ ነው ለካስ ሁሉም ኖሯል ለካስ ሁሉም ኖሯል አፈር ተሸካሚ ነው ከቶ አይቀርም ሞቶ በሉ እናንተም ሂዱን እኛም ወደዚያው ነው ከቶ አይቀርም ሞቶ በሉ እናንተም ሂዱን እኛም ወደዚያው ነው ወትሮ መንገደኛ ወትሮ መንገደኛ ፊትና ኋላ ነው ከቶ አይቀርም ሞቶ ለሰሪው ለመስጠት አፈሩን ይዣለው ከቶ አይቀርም ሞቶ ለሰሪው ለመስጠት አፈሩን ይዣለው ገላፈር መሆኑን ተረድቻለሁ ከቶ አይቀርም ሞቶ እኔስ ፍረድ ቢሉኝ ሞት በደለኛ ነው ከቶ አይቀርም ሞቶ እኔስ ፍረድ ቢሉኝ ሞት በደለኛ ነው አንድ ሰው ለምስል ቢቀምስ ምነው ከቶ አይቀርም ሞቶ ሞት ይቀር ይላሉን ሞት ቢቀር አልወድም ከቶ አይቀርም ሞቶ ሞት ይቀር ይላሉን ሞት ቢቀር አልወድም ድንጋዩም አፈሩም ድንጋዩም ከሰው ፊት አይከብድም ከቶ አይቀርም ሞቶ ያጅ ተሳፋሪን ሰዎች ከሆናችሁ ከቶ አይቀርም ሞቶ ያጅ ተሳፋሪን ሰዎች ከሆናችሁ አረ ለመቼው ቀን ቤት ትሰራላችሁ ከቶ አይቀርም ሞቶ ረገጡኝ ብለህ ምድር አትቆጣን ከቶ አይቀርም ሞቶ ረገጡኝ ብለህ ምድር አትቆጣን ይኩሉ ያንተ ነው ሸማውን ቢያነጣ ከቶ አይቀርም ሞቶ ዲያቆናት ቀሳውስት ደብተሮች በሙሉን ከቶ አይቀርም ሞቶ ዲያቆናት ቀሳውስት ደብተሮች በሙሉን ለመቀደስ ሲሉን መካን ይወዳሉን ከቶ አይቀርም ሞቶ ከቶ አይቀርም ሞቱን ምንም ቢታክቱን